ሚስቱም በእውነት ከወለላ ታምሮሽቶም ሲበላ የብርሃን ዘውድ የብርሃን አክሊል ደፍተሽ ድረሽልን በሰረገላ ሆነሽ ይሸሻሉ አጋንንት አንቺን ሲያዩሽ ስታገለግል በቤተ መቅደስ ስትሰራ ነይ ውጭ አሏት ሊቃውንት መክረው በሴራ ተመግኝተው ምናምን ኃጢአት ሳትሰራ እንደ ፀሐይ ገላዋ

ባሰባት ያንን ግሩም ያንን ደስ የሚል መዓዛ በንጽህና ያለ ሩካቤን አርግዛ ወለደችው በቤተልሔም ተጉዛ ምጥ የለባት በመላክ እጅ ተይዛ የታደለች የተባረከች ፍጥረት የበላውን ሰባ ስምንቱን ነፍሳት አገባችው በጥርኝ ውሃ ገነት ከአድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን የሶስት ወር ውሃ ክረምት ብር ቢሆን የዚህ ዓለም ሁሉ እጽዋት ቢጻፍ አልቅም የታምርሽ ብዛት ንግበር ብሎ ገና ሲፈጥረን ከጥንት ፈጥሮ ሰጠን።

ሰዓት ብንወርድበት መቼ ወዳል ከሳት እኛ ግና በኃጢአታችን ብዛት እንወድቃለን ከዚያ ጨለማ ክርፋት አደራሽን ብዛይታለም ብጽይት በማልቀስሽ በመጨነቅሽ ብዛት ሁሮ ሲለን እንድታጭን ከሳት ቃል ኪዳንሽ እጅግ ታላቅ ነው ከጥንት አንችናም ነው እንዴት ይጎዳል ፍጥረት ማህደሩ አምላከ ሰማይ እናት ታይቶ አይጠገብ ሁልጊዜ ልጅሽ ምህረት እኛን በቀኝ እንድታቆሚን ያን